0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሐ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዛዕባ እምነት ናይታ ከነኣናዊት ሰበይቲ ብምስትንታን ቤተ ክርስቲያን ጸጋ ኣምላኽ ካብቲ ምዱብ ዶባት ወጻኢ ብኸመይ ከም ዝዓይ ኣፍልጦን ክህቡ ንሰብኣዊ ክብሪ ዝጥሕስ ኣድልዎን ዕንቅፋታትን ክስገር ከም ዘለዎ ተማሕጺኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ካስትል ጋንደልፎ ንዝተረኽቡ ምእመናን ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ብዛዕባ እታ ካብ ጐይታናን መድሓኒናን ኢየሱስ ክርስቶስ ንጓላ ሓገዝ ዝሓተተት ጓና ዝገልጽ ካብ ናይ ዕለቱ ንባብ ወንጌል እተወስደ ጥቕሲ ብምውሳድ ኣስተምሃሩ። ነቲ ቤተ ክርስቲያን ብዛዕባ እቲ ድንግል ማርያም ምስ ወዳ ዝነበራ ዘይብተኽ ማእሰር ማለት ሞት እውን ከይተረፈ ኸቋርጾ ዘይክእል ሓድነት ስጋን ነፍስን ኣብ እተስተንትነሉ ዘላ እዋን ነቲ ዝሓለፈ ቐዳም ዝተኸብረ ክብረ በዓል ፍልሰታ ለማርያም ብምዝካር ኣስተንትኖኦም ጀመሩ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ዕለተ ሰንበት ንክርስቲያን ምእመናን ነቶም ንኢየሱስ ዝስዕቡን ፍጻሜ ከም እተመባጽዓሎም የዘኻኽሮም እዩ። ትንሣኤ ክርስቶስ ናብኡ ኣቢሉ ዝስሕበና ሓድሽ ሕይወት ደኣ እምበር ዝሓለፈ ፍጻሜ ኣይኮነን ድማ በሉ። እታ ከነኣናዊት ሰበይቲ ካብ ህዝቢ ኣምላኽ ዘይኮነትስ ኣብ ወጻኢ ሃገር እትነብር እኳ እንተ ነበረት ብቐጻሊ ምስኡ ክትራኸብ ትጽዕር ነበረት። ንጐይታናን መድሓኒናን ኢየሱስ ክርስቶስ ከም ሓደ ምስኡ ርክብ ዘለዋ ወደ መዝሙር ገይራ ድማ ሰዓበቶ። ወላ እኳ ተራኺቦም ዘይፈልጡ እኳ እንተ ነበሩ እምነታ ግን ብምስጢራዊ መንገዲ ኣብ ውሽጣ ሱር ዝሰደደ ነበረ። እታ ሰበይቲ ንገዛ ርእሳ ወላ ሓንቲ ኣይሓተተትን። ኣብ ክንድኡስ ነታ ትሳቐ ዝነበረት ጓላ ሰላም ደለየት፣ ኣብ ኢየሱስ ክርስቶስ ድማ ተወከለት። ንሱ ድማ መሲሕን ካብ ዘርኢ ዳዊት ምዃኑ ኣፍልጦ ሃበትሉ። ወንጌል ነቲ ዘጋጠማ ዕንቅፋታት ኣይሓብኦን እዩ። እቶም ደቀ መዛሙርቲ ከም ሓደ ዘጨንቓ ኣጋጣሚ ገይሮም ክርእይዎ ኸለዉ፣ ጐይታናን መድሓኒናን ኢየሱስ ክርስቶስ ግና ባዕሉ ኣብ ፈለማ ንልመናኣ ተቃወሞ። ይኹን እምበር ሓደ ዘይትጽበዮ ነገር ኣጋጠመ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ጐይታናን መድሓኒናን ኢየሱስ ክርስቶስ ንተልእኾኡ ብተኣዛዝነት በቲ ዝረኣዮን ዝሰምዖን ንርእሱ ክድራኽ ከም ዝፈቐደ እውን ገለጹ። ኣብ መወዳእታዊ ኸኣ ኣንቲ ሰበይቲ እምነትካ ዓባያ ከም ዝደለኽዮ ይኹነልክ በላ። እዚ ርክብ እዚ ሎሚ እውን ንቤተ ክርስቲያን ኣገዳሲ ትምህርቲ ከም ዝኾነ ቅዱስነቶም ይገልጹ። ቤተ ክርስቲያን ብዕዮ ኣምላኽ ክትግረምን ሰላም ክርስቶስ ካብ ድሩት ዶባት ወጻኢ ክትዝርግሕን ከም ዘለዋ ኣመልከቱ። መለኮታዊ ጸጋ መብዛሕትኡ ግዜ ቀቅድሚ ተልእኾ ቤተ ክርስቲያን እዩ ዝኸይድ፣ ኣብ ውሽጢ ሕልና ደቂ ሰባት ድማ ይዓይ። ስለዚ ነፍሲ ወከፍ ምርኻብ እንተላይቲ ዘሎ መደባት ዝዓናቕፍ ብምዃኑ ክርስቲያን ምእመናን ተጠንቂቖም ክሰምዑን ነቲ ኣምላኽ ከመሓላልፎ ዝደሊ ነገራት ኣዒንቶምን ልቦምን ክኸፍትሉ ይሕተቱ። ርእሰ ሊቃነ ጳጳሳት ልዮን ኣስዕብ ኣቢሎም ክርስቲያን ምእመናን ካብታ ከነኣናዊት ሰበይቲ ትሕትናን ቈራጽነትን ይመሃሩ እዮም ክብሉ እውን ኣመልከቱ። እምነታ ድማ ማኣዲ ኣምላኽ ንዅሉ ከም እተዳለወን ነፍሲ ወከፍ ሰብ ምስ ኣቦ ኣብ ማኣዲ ክቕመጥ ቦታ ስለ ዘለዎ ሓደ እኳ ርፍራፍ ጥራይ ሒዙ ክተርፍ ከም ዘይብሉ እያ እትምህረና ክብሉ ገለጹ። ርእሰ ሊቃነ ጳጳሳት ነዚ እምነት እዚ ኣብ ግምት ብምእታው ንኽብሪ ውሉድ ኣምላኽ ዝረግጽ ማዕርነትን ኣድልዎን ዕንቅፋታትን ኣምላኽ ክጻወሮ ዘይክእል ምዃኑ እውን ኣመልከቱ። ርእሰ ሊቃነ ጳጳሳት ልዮን ኣብ መደምደምታ ሓሳባቶም ንቤተ ክርስቲያን ከም ማኅበር ኢየሱስ ክርስቶስ ብምግላጽ ሰላም ኣብ እትደሊ ሽግር ዝመላ ዓለም እትርከብ እያ ክብሉ ገሊጾምዋ ይርከቡ። ነቶም ኣባኡ እተረኽቡ ምእመናን ድማ ንቅድስቲ ድንግል ማርያም ምእንታኦም ከተማልድ ክልምንዋ ዓደምዎም። እቲ ነፍሰይ ንእግዚኣብሔር ተዕብዮ ዝብል ጸሎት ክሳብ ሕጂ ካብ እተገልጸ እቲ ዝሓየለን መሃዝን መዝሙር ምዃኑ ድማ ተዘክሮኦም ኣካፈሉ። እዚ መዝሙር እዚ ንሓቂ ብዓይኒ ኣምላኽ ዝርእን ተስፋ ዘይቈርጽን ብጸጋ ዝዓይን ሰብ ዝዝምሮ መዝሙር እዩ ክብሉ ድማ መስከሩ። ክቡራትን ክቡራንን ሰማዕትና፣ ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምሳስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሰንበት ዘፍልሰታ ነሐሴ 17 2018 ዓመተ ምሕረት። በዚ ሰንበት እዚ ዝዝመር መዝሙር ኣእረግዋ መላእክቲ ውስተ ሰማያት ጥዕምቲ በቃላ በቲ ኻብኣ ዘተወልደ መንክር ግርማ ሃይለ ልኡል ዘጽለላ ጐይታ ሰንበት ኣቦ ምሕረት ዝኾነ ሎሚ ንማርያም ንውድሳ ኣብ ማሕፀና ጸረቶ ንሱ ቐደሳ ዘገርም ሃይለ ልዑል ኣጽለላ ብሓቂ መላእኽቲ ዓጀብዋ ሓዋርያት ኦ መድሓኒት እኖና ማርያም ለምንልና ይብልዋ ነውሪ ዘይብላ መቕደስ ንጽህቲ ማዕጾ ድሕነት መላእኽቲ ናብ ሰማይ ዓረግዋ ጥዑም ቃላ ሰናይ ምግባራ ንነቢያትን ሃዋርያትን ንጻድቃንን ሰማዕታትን ኣብኡ ኮይና ተባርኾም። ምስባክ ልክዕ ከም ናይ ፍልሰታ ኮይኑ ክልተ ምስባክ ኣሎ። መጀመርያ ወትቆም ንግስቲ ብየማን ክብ ኣልባሶ ወርቂ ፅፍቶ ህብርቲ ስምኢ ወለቴ ዋርኢ ዋፅሚ እዝነኪ ንግስቲ ብወርቂ ተሰሊማ ኣብ የማንካ ትቐውም ጓለይ ናብ ዝብለኪ ስምዒ ረኣይ እውን እዝንኺ ከዓ ጽለዊ መዝሙር 45 ካብ 9-10 ካልኣይ ምስባክ ቀደሰ ማህደሮ ልኡል እግዚኣብሄር ውስተ ማእከላ ኣይትትሃወክ ወይረድኦ እግዚኣብሄር ፍጽመ መዝሙር 45 ካብ ቁፅሪ 45 ቃል ወንጌል ካብ ሉቃስ መበል ቀዳማይ ምዕራፍ ካብ ቁፅሪ 39 ክሳብ 56 በቲ ግዜ እቲ ማርያም ንመገሻ ተበገሰት ቀልጢፋ ድማ ንዝባን ይሁዳ ናብ ሓንቲ ዓዲ ደየበት ናብ ቤት ዘካርያስ ኣትያ ከዓነ ኤልሳቤጥ ሰላም በለታ። ኤልሳቤጥ ቃል ሰላምታ ማርያም ምስ ሰምዐት እቲ ሕፃን ኣብ ክርሳ ተሰራሰረ ንኤልሳቤጥ ድማ መንፈስ ቅዱስ መልኣ ብዓብዪ ድምፂ እውን ዓወይላ ንስኺ ካባንስ ዝተባረኽኪኺ እቲ ኸባኺ ዝውለድ ሕፃን እውን ዝተባረኸ እዩ ኣዶ ጐይታ ናባይ ክትመፅኺ እዚ ኸበይ ኮነለይ እንሆ ድምፂ ሰላምታኺ ምስ ሰማዕኩ እቲ ሕፃን ኣብ ክርሰይ ብሓጓስ ተሰራሰረ እቲ ካብ እግዚኣብሄር ዝተነግረኪ ቓል ከም ዝፍፀም ስለ ዝኣመንኪ ብፅእቲኺ በለታ። ማርያም ድማ ከምዝበለት ነፍሰይ ንእግዚኣብሄር ትዕብዮ መንፈሰይ ከዓ ብኣምላኸይ በቲ መድሓንየይ ባህ ይብሎ ውርደት ባርያ ውርእዩ እዩ እሞ ንእንሆ ካብ ሕጂ ኩሎም ወለዶ ብፅእቲ ክብሉኒ እዮም እቲ ኩሉ ዝኽእል ዓበይቲ ነገራት ገይሩለይ እዩ እሞ ስሙ ቅዱስ እዩ ምሕረት እውን ኣብቶም ዝፈርህዎ ንውሉድ ወለዶ እዩ ብቕልፅሙ ሓይሊ ገበረ ንዕብያት ሓሳባት ልቦም በተነሎም ንሓያላት ካብ ዝፋናቶም ኣውርዶም ንዝተዋረዱ ካልዕል ኣበሎም ንጡሙያት ብበረኸቱ ኣዝገቦም ንሃብታማት ከዓ ጥራይ ኢዶም ሰደዶም ከምቲ ነቦታትናን ንኣብርሃምን ንዘርኡን ዝገበሮም ንዘለኣለም ምሕረቱ እናዘከረ ንእስራኤል ባርያኡ ተቐበሎ። ማርያም ከዓ ንሰለስተ ወርሒ ዝኣክል ምስ ኤልሳቤጥ ተቐሚጣ ብድሕሪኡ ናብ ቤታ ተመልሰት። ድሕሪ በዓለ ፍልሰታ ለማርያም ዘላ ሰንበት ዘኪርና ነብዕል ኣለና። በዓለ ፍልሰታ ማርያም ብስጋኣን ብነፍሳን ንሰማይ ከም ዝፈለሰት እንዝክረሉ ፍሉይ በዓል ማርያም እዩ። በዚ ከዓ ነፍሲ ወከፍና ድሕሪ ምድራዊ ሂወትና ዝፅበየና ሂወት ምዃኑ ዘዘኻኽር ኣጋጣሚ እዩ። ድሕሪ በዓለ ፍልሰታ ዘላ ሰንበት ዘፍልሰታ ንብላ ምስኡ ኣተሓሒዝና ነስተንትን። ማርያም ምድራዊ ሂወታ ምስ ወድአት ብስጋኣን ብነፍሳ ንሰማይ ፈሊሳ ክንብል ከሎና ስጋኣ ኣብዚ ምድሪ እዚ ኣይመሽመሸን ብስጋኣን ብነፍሳ ንሰማይ ፈሊሳ ማለት እዩ። እዚ ከዓ ባሒሊ ኣምላኽ እምበር ብናታ ክእለት ኣይኮነን ንኢየሱስ ንሰማይ ዓረገ ንብሎ ምክንያቱ ንሱ ባዕሉ ኣምላኽ ስለ ዝኾነ ብዘይ ዝኾነ ናይ ካሊእ ሓገዝ እዩ ንሰማይ ዓሪጉ። ማርያም ነዚ ፀጋ እዚ ዝበቐት ቀዳሞት ኣበው ክገልፁ እንከለዉ ንሳ ኣዲ ኢየሱስ ስለ ዝኾነትን ሓጢኣት ዘይብላ ስለ ዝኾነትን እዩ ይብሉ። ንሳ ብዘይ ሓጢኣት ተፀኒሳ ምሉእ ሂወታ ከዓ ከምኡ ኢላ ነይራ። ቅዱስ መፅሓፍ ከም ዝብለና ሞት ፍራ ሓጢኣት እዩ ሮሜ 6:23። ስለዚ ድሕሪ ምውዳእ ምድራዊ ሂወታ ብስጋኣን ብነፍሳን ንሰማይ ፈሊሳ። ኣብዚ ክልተ ባህል ኣሎ፣ ገለ ማርያም መይታ ድሕሪ ሞታ ስጋኣ ከይመሽመሸ ንሰማይ ብፀጋ ወዳ ፈሊሳ ዝብል፣ ካልኣይ ከዓ موت فر حطياتيو مريم كا حطياتي بلان سلازي اي موتتن زبل بيت كريستيان خلطيو نتمرى مرت حديقا مريم بسغان بنفسان كم زفلسه استمرنا حدي كابتن مريم انهو اسما تابوت خيدان زبليو زي ابكلاي نبابنا ابرائي انبوبو كابرائي معرف عصر تحدي كسر عصر شعتيو تابوت خيدان قنولدت يسوس زمانات مخنياتو بزي بفلت زنبرو بوتا اي فلت النيرو يوهانس نزي اب قدماي زمن اب سماي برائي كم زرايو كزاربن كولو زغرميو ابولي كيدان تابوت خيدان كبوري نيرو زخاب وركيز تسلمه سلزخوني زي كونس أبوشتو سلس عبيت نقرأ زحازي سلس نبرا إيو عبراويان تشعات أربعته مجمريا بإيدك زي أبهير زي تصح في خلال تسألات عصر تتزازات كال أي هبستمنا سالساي زتتعد بتر عرون إذا تابو تخيدان نايبلوي كيدان نماريام نايحدس كيدان زمال كتيو بخميين سلمنتاين انتبالنا ماريام أبكرسانة تهياو كال أملاخ كم نايبروي كيدان اب امني زي تصحفو زي كوني سغاز لبسي قال سلازي صورتو يسوس نايهي قوت مقبي ايو يوهنس شدشته ازخاء ملقات نايمن نا ابروي كيدان ايو يسوس ناي حدس كيدان كهن ايو ملخت عبراويان ارون كهنن دحري وزسعبو كلهم نايبروي كيدان كهنات ايو يسوس بن ناي حدس كيدان كهن ايو نايبروي كيدان تابوت كيدان نحادز عابيس لا تكيدان ناي حدس كيدان زملكت ويز عبر كوينو مريم تا اب كرسانة تهيا وقال املاخ زخوني يسوس زصورت يملكت اب وانجيل زتنبين مريم ني إلسابيت مبصحا مستناي نقوس داويت نس لا تكيدان اب يرساليم نمجم ريا قزيه كأتوو انكولو زقبرو انت الناس اصارنايو اتناي بلوي كيدان تابو تخيدان امسال مريم تاز عابيت صلاتا كيدان كم زخونت نرئي بزح تمسا سالاي نقرات كان رخبرلو نقوس داويد بتحقواس كقدم تابو تخيدان يسعسع نبرا زبل ابكال اي ساميئل معرف شدشته وقوط رحم مشتين ننبب يوهانس ابكال سديو إلسابيت انكلو بتحقواس تسارا سريه لوكاس حادر بعان اربعتن داويد نقوس تابو تقزي ابيهير كمي غيرو ناباي كمس بلي قال اي ساميئل معرف شدش تحت شعاته إلسابيت بعبي دمسي عويلة الدقيتاي ناباي كتمس خي ازي خابي كون اللي لوكاس اربع حادي اربعان سلسن الى ادنقوتها قليسة تابو تكيتان ابيت عبيت ادوم جيتاوي سلسة وحي طعمته اكزي ابيهير دمان عبيت ادومن بزل بيتون بارخي قال اي ساميئل معرف شدش عصر تحدي مريم سلسة ورحي مسيل سابيت دارت غميتان عبيتها تملسة لوكاس حادي حمسان شدشتان اب رأي يوهنس تابو تخيدان اب سماي مسرعي دحريو كالي رأي يرئي ازخاء مريم ناي حدس كيدان تابو تخيدان كم تخونا زقلس عبيت مرتدما اب سماي ترأي صحاي زيتون زفت ورحي بإقراز رقصت عصر تخلط خواخبتي كم أخليلا بإصاز دفت حانت سبيتي ترأيت رأي معرف عصر تخلطي قص أحادي كسئلو نساء ودو ولدت مو كمو حادي عبي قبلنا تزتولد حسان نديون كتف إيدا لخمز نابرين تخوني أملاخ كم زاد حانوم ننبب رأيي وهان الزمول كتو إسرائيل أب حدس كدان وليدا تقبل كآسي تأنن نبي تغرسيان كتف زد اللي إيو نزنا يوهان إسرائيل بزبالس أخن ردوون تخوينا التاسة بيتي مريم تابو تخيدان ني حدس كيدانيا نفس وقفنا بمنفس كنولد كآت حقزنا وخنياتو نساء عدب تخرسيانيا سيدان كآبل علينا وق يقبر الله قال سبات زين مريم اي ملكتن يزبلو له انتخوني استوعلا بلنا انت انببنايو كوم او ملو تحستو انت رئينان مريم ايوز ملكت ولاكو اتصحف نساء انستنبرت الولاد سلاز حزاد ما ختولت تسعر قلنا برت رأي عصر تغلته كلت زبل دخوني زي مستخل قزي دنقل كبمن دحرن ولادا زبل عند امند تسعر راي كونان مخنياتو ابكالي كفل قدس مصحافة تعب قزي وليد زمز قانزان منفسا وسقاي امبر ناكالا وسقاي يسمعني رومي شمنت عصر تغلته قالاتي عصر تربعة عصر شعاتي قدامي بيتروس كل تعز شومنتي ስለዚ እዚ ናይ ማርያም ቃንዛ ወይ ስቃይ ኣብዚ ተጠቂሱ ዘሎ ነቲ ኣባና ከም መንፈሳዊ ኣዴና ዘለዋ ስቃይ ንምግላፅ ዝኾነ እዩ። ኣብ ራእይ ምዕራፍ 12:17 ዘሎ ቀፂልና እንተንበብና እቲ ገበል ነቶም ትእዛዝ ኣምላኽ ዝሕልውን ብዛዕባ ኢየሱስ ዝምስክሩን ዝተረፉ ዘርኢ ክወግኦም ከደ ዝብል ንርኢ። እዚ እውን ነቲ ናይ ኩሉ ግዜ ድንግል ዝብል ዝፃረር ኣይኮነን። ምክንያቱ ኣብ ገላትያ 3:19 ዘርኢ ዝብል ንመንፈሳዊ ዘርኢ እዩ ዘመልክት። ነዚ ንካሊእ ብምርኣይ ኣብ ታሪክ ኩሎም ርእሰ ሊቃነ ጳጳሳትን ኣበውን እዚ ኣብ ራእይ ተጠቂሳ ዘላ ሰበይቲ ንማርያም ዝምልከት እዩ ይብሉ። ብፍላይ ማርያም ኣዲ ቤተ ክርስትያን ፒዮስ 10 እዛ ናይ ራእይ ሰበይቲ ብኩሉ ይፍለጥ እዩ። እዛ ሰበይቲ ተባሂላ ዘላ ድንግል ማርያም እያ። ናይ ማርያም ምድራዊ ሂወታ ብዘይ ዝኾነ ሓጢኣት ምስ ወደአት ንሰማይ ፈሊሳ ዝብል ዘመልክቶ ናይ መወዳእታ ዓላማ ቤተ ክርስትያን መንግስተ ሰማይ ከም ዝኾነ ከምኡ ኩሉ ግዜ ሓደ መዓልቲ ቤተ ክርስትያን ብምልእታ ኣብ ሰማይ ከም ማርያም ንፅሕትን ቅድስትን ክትከውን ንፅሊ። ብቅድስቲ ድንግል ማርያም ኣቢላ ድሮ ቤተ ክርስትያን ኣብ ምልኣት ጉድለትን ድኻምን ዘይብላ በፂሓ እያ ይብሉ ቅዱስ ዮሃንስ ጳውሎስ። ቅዱስ ዮሃንስ ጳውሎስን ጳውሎስ ሻድሻይ ዝብልዎ እናጠቀሱ ማርያም ከም ኣደ ቤተ ክርስትያን ኣብ ሰማይ ከላ ትሕግዘና ብኣና ኣብ ምድሪ ዘሎና ንወዳ ክንመስል ኢላ ትግደስ። እምነትና ቅድስቲ ኣደ ኣምላኽ ብሓዳስ ሄዋን ኣደ ቤተ ክርስትያን ኣደነታ ኣብቶም ኣባላት ክርስቶስ ኣብ ልደትን ብመለኮታዊ ዕብትን ኣብ ነፍሳት እቶም ብክርስቶስ ዝደሓኑ ኣብ ሰማይ ኮይኖም እውን ትቁፅሎ ይብሉ። ሎሚ እምበኣር ንኣምላኽ ነመስግን ነቲ ፀጋን ግንዖትን ኣብ ልዕሊ ማርያም ኣብ ፍልሰታ ብስግኣን ብነፍሳን ንሰማይ ኣብ መወዳእታ ሂወታ ንዝፀገወይ እዚ ንኣኣ ዝግባእ ክብሪ እዩ። ነታ ታቦተ ኺዳን ዝኾነት ንኢየሱስ ክርስቶስ ኣብ ዓለም ዘብፃትልና ንሳ ሎሚ እውን ኣብ ሰማይ ኮይና ምእንታና ንመንግስተ ሰማይ ዝወስድ መገዲ ሒዝና ክንጓዓዝ ኢላ ተማልደልና ኣላ። ድሕሪ እዚ ስደት እዚ ነቲ ብሩኽ ፍረ ክርስኺ ኢየሱስ ኣርእና እናበልና ንለምና። ኦ ቅድስቲ ማርያም ኣደ ኣምላኽ ንኣና ንሓጢአተኛታት ሕጅን ብግዜ ሞትና ንለመነልና። ርሑስ በዓለ ፍልሰታን ዘመነ ፍልሰታን ንኩልና ኣባ ንጉሴ ፍስሓ።
0: ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ቅዱስ ዜማ ኣብ መስዋእተ ቅዳሴ የስተንትኑ። ንጸሎት ድምፂ ብምሃብን እምነት ብምግላጽን ድማ ከም ዝግለጽ ኣስተምሃሩ። ኩሉ ሳዕ ቀንዲ ዕላማኡ ንኣምላኽ ንምኽባርን ምእመናን ኣብ ቅድስና ንኸዓብዩ ንምሕጋዞምን እዩ ክብሉ እውን ኣመልከቱ። እቲ ናይ መወዳእታ ዕላማ ቅዱስ ዜማ ብልክዕ እቲ ኣብ ሰነድ ቅዱስ ጉባኤ ተገሊጹ ዘሎ እዩ። ንሱ ድማ ክብሪ ኣምላኽን ምቕዳስ ምእመናንን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ባዚሊካ ቅዱስ ጴጥሮስ ኣብ ዘካፈልዎ ብዛዕባ እቲ ኻልኣይ ጉባኤ ቫቲካን ብዛዕባ መስዋእተ ቅዳሴ ኣመልኪቱ ዘውፅኦ ቅዱስ ጉባኤ ዘርእስቱ ሰነድ ኣስተንትንኦም ብምቕጻል ኣስተምሂሮም። ኣብዚ ሰሙን እዚ ኣብቲ ንቅዱስ ዜማ እተወፈየ ሻድሻይ ምዕራፍ ኣተኪሮም ድማ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ እዚ ቅዱስ ጉባኤ ተሰሚየ ጉባኤያዊ ቅዋም ናይ ኣድማሳዊ ቤተ ክርስቲያን ትውፊታዊ ዜማ ካብ ዝኾነ ይኹን ስነ ጥበብ ዝበልጽ ብዋጋ ዘይሽንሸን ክብሪ ዘለዎ መዝገብ እዩ በሉ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስነቶም ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ሻድሻይ ምዕራፍ ናይቲ ቅዱስ ጉባኤ ተሰሚየ ጉባኤያዊ ቅዋም ናይ ካልኣይ ጉባኤ ቫቲካን ንቅዱስ ዜማ እተወፈየ እዩ። እዚ ሰነድ እዚ ከምዚ ይብል፣ ናይ ኣድማሳዊ ቤተ ክርስቲያን ናይ ዜማ ትውፊት ካብ ዝኾነ ይኹን ስነ ጥበብ እውን ከይተፈልየ ብዋጋ ዘይሽንሸን ክብሪ ዘለዎ ፍሉይ መዝገብ እዩ። እዚ ፍሉይ ዝኾነሉ ቀንዲ ምኽንያት ቅዱስ ዜማ ምስ ቃላት ተተሓሓዘ ኣድላይ ወይ ዘይንጸል ክፋል ናይቲ ስርዓት ኣምልኾ ስለ ዝኾነ እዩ። ወሲኹ ድማ ከምዚ ይብል፣ ስለዚ ቅዱስ ዜማ ምስ መስዋእተ ቅዳሴ ኣጸቢቑ ስለ ዝተኣሳሰረ ንጸሎት ባህ ዘብል ሓድነት ኣእምሮን ልብን ዘተባብዕ ወይ ከዓ ንቅዱስ ስርዓት ኣምልኾ ዝያዳ ኣኽብሮት ከም ዝህልዎ ስለ ዝገብር ብመጠኑ ከም ቅዱስ ባእታ ጌርካ ክርአ ኣለዎ። ቤተ ክርስቲያን ግና ንዅሉ ዓይነት ሓቀይና ስነ ጥበብ ኣድላይ ባህር ከም ዘለዎ ተቕበሎ ኣብ መለኮታዊ ኣምልኾ ድማ ተቕርቦ እያ። በዚ ከምዚ ድማ ነቲ ኣብ መስዋዕቲ ቅዳሴ ዝርከብ ናይ ዜማ ኣገልግሎት ዘረጋግፅን ዘዕምቕን መሰረታዊ ትምህርቲ ኣብዚ ጉባኤ እዚ ንረክብ። እዚ ድማ ቅዱስ ፒዮስ ዓስራይ ኣብታ ዝኣወጅዋ ኣዋጅ ሕጋዊ ሰነድ ሞቶ ፕሮፕሪዮ ነዚ ክገልጹ ይርከቡ። ዜማ ብሓቂ ክፍሊ ናይ መስዋዕቲ ቅዳሴ ዝኾነ ተግባር እዩ ደኣ እምበር ስልማት ናይቲ ስርዓተ ኣምልኾ ጥራይ ኣይኮነን። ኣብ መስዋዕተ ቅዳሴ ምዝያምን ምዝማርን ክበሃልን ከሎ ኣብቲ ዝኸብር ዘሎ ምስጢር ብንጥፈት ብምስታፍ ንልብኻ ምስ ኣሕዋትካን ሓትካን ምስ ኣምላኽን ብምስምማዕ ምጽላይ ማለት እዩ። ብፍላይ ከዓ ከምቲ ቅዱስ ኣጐስጢኖስ ዝብሎ ሙዚቃዊ ስምዒታዊ ስፍሓት ጸሎት ዝገልጾ እዩ። ካንታረ ኣማንቲስ ኤስት ማለት ናይቶም ኣፍቀርቲ ዝማርየ ማለት እዩ ዘስምዕ። እዚ ኣዝዩ ኣገዳሲ እዩ። ከመይሲ ልብና ንግብሪ ኣምላኽ ብጸጋ ንክኽፈትን ብኣው ንኽቕረጽን ይሕግዘና እዩ። ዜማ ብተወሳኺ ሕብረት ዘተባብዕ እውን እዩ። ኣብ መንጎ ደቂ ሰባት ዘሎ ፍልልያት ንምስዓር ከምኡ ውን ብስሙር ድምፂ ኣቢሉ ንዅላቶም ነቶም ንኣምላኽ ንምውዳስ ሓድነት ልቢ ንኽህልዎም ኣበርክቶ ይገብር እዩ። በዚ ኸምዚ ናይ ቤተ ክርስቲያን ግልጸት ይኸውን። ጭቡጥ መግለጺ ናይቲ ኣብ ተፈጥሮ ዘሎ ሕብረት እዩ። ገለገለ ማዕቀናት ድማ ካብቲ ቅዱስ ዜማ ከም ዘይንጸል ክፍሊ ናይ መስዋዕቲ ቅዳሴ ከም ምዃኑ መጠን ዘለዎ ዓሚቕ ስነ መለኮታዊ ኣገዳስነት እዩ ዝምንጩ። እቲ ቐዳማይ ካብ ፋሽን ወይ ፍሉይ ስምዒታት ምቅንባር ሓሊፉ ኣብ ኩሉ ደረጃታት ነቲ ንመስዋዕቲ ቅዳሴ ዝሰማማዕ ኩነት ምላሽ ክህብ ኣለዎ። ስርዓቱ ብፍላይ ብስርዓተ ኣዘያይማኡ ኣብ ሓደ እዋን ክቡርን ቀሊልን ልዑል ስርዓተ ሙዚቃዊ ብቕዓት ዘለዎን ብቐሊሉ ክፍጸም ዝኽእልን ክኸውን ኣለዎ። ብፍላይ ከዓ ብምሉእ እቲ ጉባኤ ከዚሞ ኣብ ዝደልየሉ እዋናት። ብተመሳሳሊ ካልኣይ ጉባኤ ቫቲካን ከም ዘመልክቶ ጥቕስታት ማለት ብቐንዱ ብቅዱሳት መጻሕፍትን ብናይ ሊቱርግያ መጻሕፍትን ብመንፈሳዊ ትውፊት ቤተ ክርስቲያንን ተመሪሑ ብቑዕን ዓሚቑን ብቐሊሉ ክትርድኦ ዝከኣል ክኸውን ይምከር። እቲ ኣብ ጥንታዊ ስርዓት ሌክስ ኦራንዲ ሌክስ ክረደንዲ ማለት ሕጊ ጸሎት ሕጊ እምነት እውን እዩ ኣብ ዝብል ተገሊጹ ኸም ዘሎ ቀላስን ህያውን ምእንቲ ክኸውን ምእንቲ ክምዕብልን ነዚ ኣቓልቦ ክንገብረሉ ኣለና። እዚ ቅዱስ ጉባኤ እተሰሜየ ሰነድ ብዛዕባ ፍረ ነገር ንጡፍ ተሳትፎ ምእመናን ብዙሕ ኣተኩሮ ይገብር። ነዚ ድማ ክርድኦ ይግባእ። ብዛዕባ እቲ ዝኸብር ዘሎ ምስጢርን ምስ መዓልታዊ ህይወት ዘለዎ ርክብን ብዝያዳ ኣብ ምርዳእ እተመርኰሰ ድማ ክኸውን ኣለዎ። ንህይወት ኵሎም ምእመናን ምልክት ክገብር ዘለዎ ቀጻሊ ናይ ምቕያር መንፈስ ድማ የድሊ። እዚ ኣብቲ ፍሉይ ግደ ናይ ቅዱስ ዜማ ክርከብ ዝከኣል ብጭቡጥ መንገዲ ዝምልከት እቲ ጉባኤያዊ ቅዋም ንጹር መልሲ ዝህበሉ እዩ። ህዝቢ ብናእዳ ንተሰጥዎ ቅዳሴን ዝማሬታትን ዜማታትን ኣብ ምምላስ ክሳተፉ ምትብባዕ የድሊ። ከምኡ ውን ኣኽብሮታዊ ስቕታ ከተባብዕ ኣለዎ። ንነፍሲ ወከፍ ሰብ ንኣገልገልቲ ወይ ንኣባላት ምእመናን ከም ስርዓት ናይቲ ዝካየድ ዘሎ ጸሎት መሰረታዊ ስርዓታት ቅዳሴን ምስ ኣገልግሎቶም ዝተሓሓዝ ኩሉ ክፋላት ኣብ መንጎ ተፈላለዩ ኣገልግሎታት ኣብ ተፈላለየ ተሰጥዎን ዝወሃበሉን እዋናት ስቕታን ኣብ ዘሎ ስኒት ሚዛኑ ክሕሉ ይምሕፀኑ። ኣስዒቡ ድማ እቲ ጉባኤ ነቲ ናይ ጎርጎረሳውያን ዜማ ብዓብዪ ኣኽብሮት ይርእዮ። ካልእ ዓይነት ቅዱስ ዜማ ድማ ካብ ስርዓተ ኣምልኾ ኣይወግዶን። ንመሳርሒታት ሙዚቃ ከም ኦርጋን ሻምብቆ እውን ፍሉይ ቈላሕታ ይወሃቦ። ካልእ መሳርሒታት ሙዚቃ ምጥቃም ግን እቲ መሳርሒታት ንቅዱስ ስርዓተ ኣምልኾ ብቑዕ ወይ ዘይብቑዕ ክኸውን ዝኽእል ምስ ክብሪ ኣገልግሎት ቤተ ክርስቲያን ዝሰማማዕ ከምኡ ውን ንህንጸት ምእመናን ብሓቂ ኣበርክቶ ዝገብር እንተ ኾይኑ ብዝብል ተፈቒዱሉ ኣሎ። ሓደ ካብቲ ኣብቲ ጉባኤ ተገብረ ተሓድሶ ዘቕረቦ ፍረ ነገር ብዛዕባ ባህላዊ ምንቅስቓሳት ወይ ሳዕስዒት እንተላይ ኣብ ዓውዲ ቅዱስ ዜማ ዝተኻተተ ምዃኑ የመልክት። ብፍላይ ብዛዕባ ናይ ተፈላለየ ባህልታት ዜማ ብዝምልከት እቲ ጉባኤ ክፍሊ ሃይማኖታውን ማሕበራውን ህይወት ደቂ ሰባት ስለ ዝኾነ ኣርዚንካ ዝረአ ከም ምዃኑ ኣብ ግምት ብምእታው ኣድላይ ምዃኑ የጉልሕ። ስለዚ በቲ ሓደ ሸነኽ ብዛዕባ ሃይማኖት ዘለዎ ኣረኣእያ ኣብ ኩሉ ሰብ ከስፋሕፋሕ ኣለዎ ይብል። በቲ ኻልእ ሸነኽ ከዓ ብተኻእለ መጠን ባህላዊ ዜማ እዞም ህዝብታት እዚኣቶም ኣብ ኣብያተ ትምህርትን ኣብ ቅዱስ ኣገልግሎታትን ምእንቲ ኸስፋሕፍሕ ኩሉ ጻዕሪ ክግበር ኣለዎ ክብል ድማ የመላኽት። ኣብቲ ዓውዲ መስዋዕተ ቅዳሴ ፍሉይ ግደ ናይ ዜማ ቤት ትምህርቲ ተዋሂቡ ኣሎ። እቲ ጉባኤ ነዚ ናይ ጉስነት መሳርሒ እዚ ንምድንፋዕ ነቲ ናቱ ዝኾነ ክፋላት ብመሰረት ዝተፈላለየ ዓይነታት ሙዚቃ ብግቡእ ከም ዝፍጸም ምርግጋጽን ምእመናን ኣብቲ ዝማሬ ብንጥፈት ንኽሳተፉ ምትብባዕን ይመክር። በዚ ምኽንያት እዚ እቲ ኣቀናባሪ ቅዱስ ዜማታት ንውርሻ ዜማ ቤተ ክርስቲያን ክፈልጦን ክዕቅቦን ተጸዊዑ ኣሎ። እዚ ድማ ኣብ ኣገልግሎት መስዋዕተ ቅዳሴ ሓደስቲ ድርሰታት ከነቓቕሕ የኽእሎ እዩ። ዘመናዊ ስምዒታትን ዝተፈላለየ ባህላዊ ልምድታትን ብምኽባር ኣምልኾ ካብ ጽዩፍ ኣጸሓሕፋ፣ ካብ ጽዩፍ ኣገላልጻ፣ ካብቲ ነቲ ዝኸብር ዘሎ ዓብዪ ምስጢር ድሕነት ዘይበቅዕ መንፈስ ሙዚቃዊ ጽሑፋት ንምቝጣብ ንመስዋዕተ ቅዳሴ ዜማታት ክቡርን ብሉፅን ውሑስን ንምግባር በዚ ዅሉ ምኽንያታት እምበኣር ኣበው ካልኣይ ጉባኤ ቫቲካን ከም ዝገለጽዎ ቅዱስ ዜማ ንምድራስ ኣብ ሃይማኖታዊ ኣብያተ ትምህርቲ፣ ኣብ ሓደስቲ ኣብያተ ትምህርቲ ናይ ክልቲኡ ጾታታት ኣባላት ሰቡፉ ህይወት ከምኡውን ኣብ ካልኦት ኣብያተ ትምህርትን ካቶሊካውያን ኣብያተ ትምህርትን ስነ መዕበያ ቅዱስ ዜማን ከምኡውን ኣብ ግብሪ ንምውዓሉን ሓሳብ ኣቕሪቦም ኣለዉ። ከምኡውን ሙዚቀይናታት ዘሰልጥንን ጥዑይ ናይ ዜማታት መስዋዕተ ቅዳሴ ስልጠና ከም ዝረኽቡ ምግባር የድሊ። ክቡራት ኣሕዋትን ኣሓትን፣ ኣበው ቤተ ክርስቲያን ንናይ መስዋዕተ ቅዳሴ ዜማታት ከም ምልክት ናይ ቤተ ክርስቲያን ሕብረት ገይሮም ኣኽቢሮም እዮም ዝርእይዎ ዝነበሩ። ስለዚ በዘን ባህ ዝብላ ቃላት ቅዱስ ኢግናጢዮስ በዓል ኣንጾኪያ ኣስተንትኖና ክንድምድም፣ ንሱ ምእንቲ ክሰምዓኩምን ካብቲ ትገብርዎ ሰናይ ግብርታት እውን ምእንቲ ክቕበለልኩምን ብኢየሱስ ክርስቶስ ነቦ ብሓደ ድምፂ ምእንቲ ክትዝምሩሲ ነፍሲ ወከፍኩም መዘምራን ኩኑ ኣካላት ወዱ ምዃንኩም ድማ ፍለጡ ይብል።
2: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዝም። ኣብ ነጥባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቶር ኢየሱስ ክርስቶስ።

ፍቅሪ ግን ዝሓየለ እዩ። ፍቅሪ ክርስቶስ ንሓሳባትና፣ ረብሓታትና፣ ልምድታት ማሕበራትና፣ መደባትናን ወፍርታትናን ብሓቂ ኩሉ መዳያት ህወትና ካብ ኩሉ በትናይ ሓይሊ ባህሊ ዝተበላሸወ ንምንጻሕ ቃል ይኣትወልና እንክብሉ የጉልሑ። ርእሰ ሊቃነ ጳጳሳት ኣብቶም ኣብቲ ኣኼባ ዝተኣከቡ ሰባት ኣብ ኣገልግሎት ሓቂና ምልዋጥ ሓደ ህዝቢ ንምቕማጥ ክእለትን ሓላፍነትን ጸጋታትን ከም ዘይሰኣን ኣስተብሂሎም እቲ ናይ ገዛእ ርእስኻ መጎስ ናይ ገዛእ ርእስኻ ክብርን ውሕጠት ምዕቃብ ዝብል ውጥረት ኣብ ስምዒትና ጽልዋ ክህልዎ የብሉን። ክብሪ ኣምላኽ ክንደሊ ኣሎና። እዚ ድማ ምስቲ ናይ ገዛእ ርእስና ዘጋጠም ኣይኮነን። ኣብ ትሕትና በዓቲ በተልሄም ወይ ኣብ ውርደት መስቀል ክርስቶስ ዝበርህ ክብሪ ኣምላኽ ኩሉ ግዜ ከም ዘገርመና ገሊፆም በዚ መሰረት ኩሎም ሙእምናን ህወትና ካብ ጥርጣረ ባህልና፣ ካብ ትዕቢት ትምህርቲ፣ ካብ ርእየተ ዓለም ስራሐ፣ ካብ ኣምልኾ ጣዖት መኽሰብ፣ ከምኡ እውን እደ ጥበብን ቁጠባን፣ ካብ ንግዲ ሞትን ናፃ ንምግባር ክፅምበሩ ኣተሓሳሲቦም ካብቶም ዝፈጠርናዮምን እንሰርሓሎምን ውዳበታት ጀሚርና ኣብሱር ድኽነትን ዘይማዕርነትን ኩናትን ከባብያዊ ሓደጋታትን ዝኾነ ዘይፍትሓዊ መሓውራት ስልጣነ ነቃልዐ እንክብሉ ይዕድሙ። ኣብዚ መንፅር ዝርእሰ ሊቃነ ጳጳሳት ልዮን እደ ጥበባዊ ምዕባለ መጋበርያ ብልሽውናን ኣዕናውን ምዝኸውን ዕጥቂ ክፈትሐ ኣለዎ። መጀመርታ ኣብ ናይ ገዛእ ርእሶም ህወቶም መገዲ ብምቕያር ነቲ ካብ ኩሉ ሰብ ዝድለ ለውጢ ዘእምንን ተኣማንን ክገብርዎ ዝኽእሉ ተባዓቲ ፈለምቲ የድልዩና እንክብሉ ብኣጽንዖት ኣተሓሳሲቦም ሓልሓልታ ፈንጨገርን ተስፋ ምቁራፅን ዝነፍሑ ጥራይ ኣይኹኑ፣ ሕልምን ራእይን ዳግማይ ዘጓሃህሩ ይሃልዉ። እዞም ክልተ መገድታት ድማ ዘይቃልዉ ምዃኑ ብምግንዛብ እቲ ሓደ ምፍልላይን ምግላልን ተስፋ ምቁራፅን ዝምግብ ክኸውን እንከሎ እቲ ካልኣይ ድማ ንመንግስቲ ኣምላኽን ፍትሑን ዘገልግል እዩ እንክብሉ ኣብሪሖም ኣብቲ ቦታ ናይ ዝነበሩ ካብኣቶም ብዙሓት ወለንቴናታት ዝኾኑ መንእሰያት ዓብዪ ተሳትፎ ኣፍልጦ ሂቦም መጻኢ ተስፋ ዘለዎ እምበር ስግኣት ከም ዘይኮነ ምልክት ኢኹም እንክብሉ ኣጽኒዖም ድሕሪ ሕጂ ነዚ ዘይኣምኑ ብዙሓት ኣብ መንጎ ዓበይቲ ይኹን ኣብ መንእሰያት እንተሃለዉ ብፅሞናን ብዘይ ዓውዓውታ እቲ ንፀሓይን ንኻልኦት ከዋክብትን ዘንቀሳቅስ ፍቕሪ ክሳብ ሕጂ ተስፋ የለዓዓል። ነዚ ምስክርነት መንእሰያት ናብ ሊባኖስ፣ ኣፍሪቃን ስፓይናን ኣብ ዝገበሮ ሃዋርያዊ ጉዕዞ ብቐረባ ዝረኣይዎ ምዃኑ እውን የዘኻኽሩ። ፍቕሪ የንቀሳቅስ፣ ንቅድሚት ይድርኸና፣ ካብ ድቃስና የበራብረና፣ ከምኡ እውን ሓድሽ ፀዋዕታ የነቃቅሕን ተባሕት ክንከውን ይፅዋዓናን። በዚ ድማ ንርእስኹም ምሉእ ብምሉእ ክትህቡ ኣይትፍርሑ። ካብ ነፍስ ወከፍ ኣዝዩ ፀቢብ ናይ ዋንነት ስምዒት ንላዕሊ መርበባትኩም እናስፋሕኩም ናይ ብሓቂ ካቶሊካዊ መንፈስ ክፈቱ። ምንቅስቃስኩም፣ ጉጅለታትኩም፣ ማሕበረሰባትኩም ካብኡ ናብ ምሉእ ክውንነት ክትኣትዉ ዘኽእለኩም መበገሲ ይኹን እንክብሉ ፀውዒት ኣቕሪቦም። በዚ ስምዒት እዚ ካብ ዝተፈላለየ ባህልን ስምዒታትን ድሕረ ባይታ ዘለዎም ኣሕዋትን ኣሓትን ብፍላይ ካብቶም ዝደኸዩ ዝፈልያኩም ነገር ተቃወሙ። የግዳስ ምስ ኩሉ ሰብ ክትራኸቡ ካብ ገዛእ ርእስኹም ውፁ። ኣብ ኩሉ ኩርናዓት ዓለም ብፍላይ ኣብ ወሰናስን ኣብቶም ዝሳቀዩን ሰባት ስልጣነ ፍቕሪ ንምህናፅ ክሕግዙ ድልዋት ዝኾኑ ሰባት ክትረኽቡ ኢኹም ኢሎም እዚ ፍቕሪ እዚ ከይንኪ ኣጠንቂቖም ኣብ ፍቕሪ ምግዳድ ሰረተ ሓሳብ ምስራፅ ምስዳዕ ምትላልን ምዕሳብ ፈፂሙ ከምዘየለ ኣስሚሮም ፍቕሪ ኣብ ናፅነት ኣብ ሓቀይና ርክብን ኣብቲ ለጋስ ሕያብን ገዛእ ርእስን ጥራይ እዩ ዝህሉ እንክብሉ ብኣጽንዖት የተሓሳስቡ። ቅዱስ ኣቦና ንመንእሰያት ዓለም ሎሚ ብክርስቶስ ብምጽናዕ ኣብ ልዕሊኡን ቃሉን ብዝስማዓካ ስሕበትን ምስ ቤተ ክርስቲያን ምዃንካን ዘገርም ከም ዝመስል ኣስተብሂሎም ንብዙሓት ሎሚ ክርስቲያን ምዃንኩም ባዕሉ ዘገርም እዩ። ምስ ናይዚ ግን ብዘይ ረኣዩለይን ስምዑለይን ቃል እግዚኣብሄር ካባኻትኩም ተሰምዐቢሎም ነቲ ቅዱስ ጳውሎስ ናብ ማሕበረሰብ ተሰሎንቄ ዝፀሓፉ መልእኽቲ ብምጥቃስ እምነትኩም ብኣምላኽ ናብብ ዘሎ ስፍራ ወፂኣ ኣላ እምበር እታ ቃል ጎይታስ ካባኻትኩም ኣብ መቄዶንያን ኣካይያን ጥራይ ኣይኮነን እተሰምዐ እሞ ክንዛረበሉ ኣየድልየናን እዩ ምስ በሉ እዚ ናይ ቁፅር ጉዳይ ኣይኮነን። ዋላ እኳ ኣሸሓት መዛንኹም ኣብቶም ኣብ ዓለም ካብቶም ኣዝዮም ዓለማውያን ዝቁፀሩ ሕብረተሰብ